አልወዳትም እሷን ብዬ ሳላበቃ የፍቅሯ ነጎድጓድ ውስጤ ተሰማ ጥላኝ ለምትሄደው ላያዛልቅ ፍቅሯ ለምን ተደርጋለች በእሷ እንድጎዳ

ወዳት ነበር በል እስክትወጣ ነፍሴ ይቅር አልወድሽም ብዬ እንዳልተዋት ልቤ ላይ ጥላለች የፍቅር ፍትሃት